0: አቶ ኢሳ ጎንጃ ኬቲ አምሻ ከተዋ ምን አቃርትና ተሰዋ ማሱ ሰራሮቺ ዋይድ ምሳሌን ቀርፊ ጎመነ ወነን ደሪ ማቱ ጎመን ደረቢ ደን አላህ ያዳምና ደከ ደሽሪ ንምሰምን ደይ ቁምሽታሪ ህመልጋይ መሐመድ ቡኻሪ ወዲዚ ዞመካ ደድር አላህ አፒል ምን ንመይ ጊዳ በርካ ደሂማ ደበዛ ምሳምዳ መንካዋ ሰው ደወነን ምህም ሽሪ kuma akwai mimikin shirin fakar fitar na sahiyar gobe idan Allah ya yarda zuwa karfe 9 da rabi a filin mutum da al'ada sa shi ma muhimmancin wannan shiri na tarihin margayi a General Muhammad Buhari
1: yeah.